0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች፣ የዕለተ ማክሰኞ ነሐሴ 5 ቀን 2018 ዓ.ም ምረት የዶቼ ቬለ ሬዲዮ የቀጥታ ስርጭት። ከቦን ከተማ የራይኑን ዛቅራቢያ የሚተላለፈው የዲደብሊው የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሺ አብሬያችሁ ቆያለሁ። ለዓለም ዜናው ደግሞ ነጋሽ ማምር ተዘጋጅቷል። በዜና መጽሔት ትንታኔያችን አራት ዘገባዎች ነው እናቀርብላችሁ። የህዋት ታጣቂዎች ላይ የተሰነዘረው የድሮን ጥቃት በአላማጣም፣ በግልገል በለስ ከተማ በደረሰ ጥቃት ሰላማዊ ሰዎች መገደላቸው፣ ለሰብአዊ መብት ስጋት የደቀነ የጦርነት አዝማሚያ አለ መባሉ፣ እንዲሁም ኢትዮጵያውያን ለሶማሊያ ኃይሎች ያስረከቡት የስምሪት ቀጠና የሚሉ ዘገባዎችን ነው እናስተነትነው። ጤናና አካባቢ በኢትዮጵያ ለአይንክምና ጉልህ አስተዋጽኦ ያበረከቱ ባለሙያን ይዘክራል። አውሮፓና ጀርመን በስፔኗ ራስ ገዝ ከተማ ሰዩታ የተፈጠረው ቀውስ በሚደረስ ተጠናክሯል። አድማጮች፣ ስርጭታችን በሳተላይት የምትከታተሉ በኢትዮጵያ ሳት በኢትዮ ሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይንም EAH 01 ነው። ፈልጉን። በኢንተርኔት በፌስቡክ በቴሌግራም እንዲሁም በዩቲዩብ በቀጥታ ስርጭታችን ለመከታተል DW አማሃሪክ በሚለው መግባት ትችላላችሁ። አስተያየት መስጠትም ይቻላል። ከቀጥታ ስርጭታችን ባሻገር በዋትስአፕም ዝግጅቶቻችንን በኋላ ላይ እናኖራለን። አድማጮች፣ ስርጭታችን እስኪደመደም ድረስ አብራችሁ እንድትቆዩ መጋብዛችሁ ማንተጋፍቶ ስለሽ ነኝ። ለዓለም ዜናው ነጋሽ ማህመድ፣ መልካም ቆይታ።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መንግስት ጦር አላማጣ ከተማ አጠገብ ትምርት ቤት ውስጥ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን መምታቱን የትግራይ ክልል ባለስልጣናት አስታወቁ አወገዙም። በጥቃቱ ተዋጊዎችም ሰላማዊ ሰዎችም መሞት መቁሰላቸው ተነግሯል። የኢትዮጵያ መንግስት እስካሁን ስለ ጉዳዩ ያለው ነገር የለም። በሱዳን መከላከያ ጦር የሚመራው የሀገሪቱ መንግስት ከኢትዮጵያ የተሻገሩ ያላቸው የፈጥኖ ደራሽ ኃይላት አንዲት የድንበር ከተማ ማጥቃታቸውን አስታወቀ። ፈጥኖ ደራሹ ጦር ጌይሰን የተባለችውን ከተማ መቆጣጠሩን ሲያስታውቅ፣ የሱዳን መንግስት ግን ተዋጊዎቹን አባረናል ይላል። የሆርሙዝ ወሽመጥን የወደፊት አጠቃቀም በተመለከተ ኢራንና ኦማን የሚያደርጉት ድርድር የመግባባት ፍንጭ ማሳየቱን ቀጠር አስታወቀች። የዩናይትድ ስቴትስና የኢራን የስማ በለው ድርድርም መዛዛት መወነጃጀሉም እንደቀጠለ ነው። ዜናው በዝርዝርም የኢትዮጵያ መንግስት ጦር አላማጣ ከተማ አጠገብ መረዋ በተባለ አካባቢ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን መምታቱን በኢትዮጵያ መንግስት እውቅና የተነፈገው የትግራይ ክልል ባለስልጣናት አስታወቁ። እርምጃውን አወገዙም። የኢትዮጵያ መንግስትና የትግራይን የሚገዛው ህዝባዊ ወያኔ ሐርነት ትግራይ ህወሓት የገጠሙት ውዝግብ ወደ ግጭትና ውጊያ እየናረ ነው። ባለፈው ሐምሌ 25 የሁለቱ ጦር ኃይላት ሸረሪና ምዕራብ ትግራይ ውስጥ ከተዋጉ ወዲህ ዳግም ሙሉ ጦርነት ይጫራል የሚለው ስጋትም እያየለ ነው። የኢትዮጵያ መንግሥት ጦር ትናንት መረዋ ትምህርት ቤቶች ውስጥ የሰፈሩ የትግራይ ተዋጊዎችን በሰው አልባ አውሮፕላኖች መምታቱን የአካባቢው ነዋሪዎች አስታውቀው ነበረ። አዣንስ ፍራንስ ፕሬስ ዛሬ የትግራይ ክልል ምክትል ፕሬዚደንት አማኑኤል አሰፋን ጠቅሶ እንደዘገበው በድብደባው ሰዎች ሞተዋል ቆስለዋልም። የሟች ቁስለኞችን ብዛት ግን ባለሥልጣኑ አልጠቀሱም። ድብደባውን ግን አውግዘዋል። አዣንስ ፍራንስ ፕሬስ በስም ያልጠቀሳቸውን የአላማጣ ሆስፒታል ሐኪምን ዋቢ አድርጎ እንደዘገበው በድብደባው አራት ተዋጊዎች፣ አንዲት ሴትና ሦስት ወንዶች ቆስለዋል። የኢትዮጵያ መንግሥት ባለሥልጣናት ስለ ጥቃቱም እስካሁን ድረስ ያሉት ነገር የለም። የሱዳን ፈጥኖ ደራሽ ጦር ሱዳንን ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘውን የጌይሰን ከተማን ዛሬ ማጥቃቱን የሱዳን ባለሥልጣናት አስታወቁ። ሱዳን ትሪቢዩንና አዣንስ ፍራንስ ፕሬስ እንደጠቀሱት ብሉናይል ግዛት ውስጥ የምትገኘው የጌይሰን ከተማ ከኢትዮጵያ የበኒሻንጉል ጉሙዝ ክልል ጋር ተዋሰናለች። የሱዳን መንግስት ባለስልጣናት እንደሚሉት ከሱዳን ፈጥኖ ደራሽ ጦር ጋር ያብረው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን SPLMN በእንግሊዝኛ መጻሩ ተዋጊዎች ከተማይቱን ያጠቁት ከኢትዮጵያ ድንበር ተሻግረው ነው። የካርቱም ባለስልጣናት ኢትዮጵያ ላይ በተደጋጋሚ ተመሳሳይ ወቀሳ ቢሰነዝሩም የኢትዮጵያ መንግስት ለጉዳዩ ያሉት ነገር የለም። የሱዳን ባለስልጣናት እንዳሉት ተዋጊዎቹ በመንግስት ጦር እስኪባረሩ ድረስ የከተማይቱን የገበያ ማዕከላትና ሱቆችን መዝብረዋል። የሱዳን ፈጥኖ ደራሽ ጦር የሚመራውና ራሱን መንግስት ብሎ የሚጠራው ስብስብ ተዋጊዎቹም ጌይሰንን መቆጣጠራቸውን አስታውቆ ነበር። አጃንስ ፍራንስ ፕሬስ እንደዘገበው ሁለቱም የተቃራኒ ኃይላት የሰጡት መግለጫ በገለልተኛ ወገኖች አልተረጋገጠም። ደቡብ ምዕራብ ሶማሊያ ውስጥ በየመጠለያ ጣቢያዎቹ የሰፈሩ በብዙ ሺህ የሚቆጠሩ ህፃናት ለከፋ የምግብ እጥረት መጋለጣቸውን ድንበር የለሽ ሐኪሞች አስታወቁ። በፈረንሳይኛ ምህጻሩ MSF ተብሎ የሚጠራው ግብረሰናይ ድርጅት እንደሚለው እድሜያቸው ከአምስት በታች የሆነ ብዙ ህፃናት ካለፈው ጥር ወዲህ አልሚ ምግብ በማጣታቸው እየታመሙ ነው። ድርጅቱ አክሎ እንዳለው ዩናይትድ ስቴትስ ለዓለም አቀፍ የእርዳታ ድርጅቶች የምትሰጠውን ድጋፍ ሙሉ በሙሉ በማቋረጧ በተለይ በኢዶዋ ውስጥ ብቻ 21,000 ተፈናቃይ ህፃናት በምግብ እጥረት እየተሰቃዩ ነው። የድርጅቱ የህክምና ጉዳይ የበላይ አስተባባሪ ማይክል ሳንግማ እንዳሉት በምግብ እጥረት የሚታመሙ ህፃናት ቁጥር የድርጅቱ የህክምና ማዕከል ሊያስተናግድ ከሚችለው እየበለጠም ነው።
3: Severity of the cases that we are seeing in the hospital.
4: የጠነውን ከባድነት ሆስፒታል ውስጥ እናያለን። እነዚህ የምግብ እጥረት ያጋጠማቸው 90% የሚሆኑ ህፃናት ልዩ ህክምና የሚያስፈልገው የተወሳሰበ የጤና መቃወስ አጋጥሟቸዋል። በሽተኞቹን ለማስተናገድ የቦታ ጥበት አጋጥሞናል። ባልደረቦቻችን ማን ሆስፒታል መግባት እንዳለበትና ማን መውጣት እንዳለበት ለመወሰን በየቀኑ ከባድ ፈተና ይገጥማቸዋል።
3: They have to make a very difficult decisions every day who to admit and who to discharge.
2: ይህ ዶች ቬለ ነው። በሁለት ተጻራሪ መንግስታት የምትገዛው ሊቢያ በተቀናቃኝ ኃይላት ውጊያ ግጭትና በስርዓት አልበኞች ጥቃት መተራመሷን ዛሬም ቀጥላለች። ምስራቅ ሊቢያ ቤንጋዚ ውስጥ አንድ ከፍተኛ የጦር መኮንን በፈንጂ ሲገደሉ፣ ምዕራብ ሊቢያ የሚገኝ የነዳጅ ማጣሪያ ደግሞ በሰው አልባ አውሮፕላኖች ጋይቷል። ራሱን የሊቢያ ብሔራዊ ጦር ብሎ የሚጠራው ኃይል እንዳስታወቀው የጦሩ የመረጃ ክፍል የበላይ ኃላፊ ሜጀር ጀነራል ፋውዚ አልመንስሪ ትናንት መኪናቸው ውስጥ ሊገቡ ሲሉ መኪናው ውስጥ የተጠመደ ቦምብ ፈንድቶ ተገለዋል። ለራሳቸው የፊልድ ማርሻል ማዕረግ የሰጡት ኸሊፋ ሐፍታር የሚመሩት የሊቢያ ብሔራዊ ጦርና ጦሩ የሚደግፈው የምስራቅ ሊቢያ መንግስት ገዳዮችን አሸባሪ ከማለት ሌላ ማንነታቸውን አላስታወቁም። የሟችን ደም ለመበቀል ግን ሁለቱም ዝተዋል። ምዕራብ ሊቢያ አልዛውያ ከተማ የሚገኝ አንድ የነዳጅ ማጣሪያ ደግሞ ባለፈው እሁድ ጀምሮ 3 በሰው አልባ አውሮፕላን ተደብድቧል። ሊቢያ ብሔራዊ የነዳጅ ኮርፖሬሽን እንዳስታወቀው በተደጋጋሚው ጥቃት የማጣሪያው የተለያዩ ክፍሎች ጋይተዋል። በሰው ላይ ግን የደረሰ ጉዳት የለም። እንደ ግሪጎሪያኑ አቆጣጠር በ2011 የሰሜን አትላንቲክ ጦር ቃል ኪዳን ድርጅትና የያኔዎቹ የሊቢያ አማጽያን በጋራ የረጅም ጊዜ የሀገሪቱን መሪ ኮሎኔል ሙአመር ጋዛፊን ገለው ስርዓታቸውን ካፈራረሱ ወዲህ ያቺ ሰሜን አፍሪካዊቱ ሀገር የተከፋፈሉ ፖለቲከኞች፣ የወሮ በሎችና የስደተኛ አሸጋጋሪዎች መፈንጫ ሆናለች። የየመን አንሳራላህ ወይም ሁቲዎች የባብ ኤልመንደብን ወሽመጥ በማቋረጥ ላይ የነበረች አንዲት አነስተኛ የጭነት መርከብን አጥቅተው 4 የመርከቢቱ ባልደረቦችን ገደሉ። በሳውዲ አረቢያ የሚደገፈው የየመን መንግስት የትራንስፖርት ሚኒስቴር እንዳስታወቀው ቴህ ማህ የተባለችው የግብፅ መርከብ ወሽመጡን ስታቋረጥ በሚሳይል ተመታለች። በጥቃቱ ከተገደሉት 3 የፓኪስታን አንዱ የኢንዶኔዥያ ዜጎች ናቸው ተብሏል። ስለ ጥቃቱ የየመን ሁቲዎች እስካሁን ድረስ ያሉት ነገር የለም። የሆርሙዝ ወሽመጥን አጠቃቀም በተመለከተ ኢራን እና ኦማን የሚያደርጉት ድርድር አበረታች ውጤት እያሳየ መሆኑን ቀጠር አስታወቀች። ዩናይትድ ስቴትስና እስራኤል ኢራን ላይ ጦርነት ከከፈቱ ወዲህ የሸቀጦች በተለይም የነዳጅ ዘይት መተላለፊያ ህልቅ ተደርጎ የሚቆጠረው የሆርሙዝ ወሽመጥ በተደጋጋሚ መዘጋቱ የዓለምን ምጣኔ ሀብት አወነካክሮታል። ኢራን የባህር ወሽመጡን እንድትከፍት ለማስገደድ ዩናይትድ ስቴትስ በተደጋጋሚ የከፈተችው መጠነ ሰፊ ወታደራዊ ጥቃትና የጣለችው ገደብም ኢራንን እስካሁን ማንበርከክ አልቻለም። ኢራን ወሽመጡን በስተደቡብ ከመታዋስነው ኦማን ጋር የጀመረችው ድርድር ግን አግባብ ፍንጭ ማሳየቱን የቴህራን ባለስልጣናት ትናንት አስታውቀው ነበር። ድርድሩን ቀጠር በቅርብ ተከታተላለች። የቀጠር ውጭ ጉዳይ ሚኒስቴር ቃል አቀባይ መጂድ አልአንሳሪ ዛሬ እንዳሉት የቴህራንና የሙስካት ባለስልጣናት እየተቀራረቡ ነው።
5: Our concern right now is in following the latest developments in
4: በአሁኑ ሰዓት ትኩረታችን በኦማንና በኢራን መካከለ የሚደረገው ድርድር የደረሰበት ደረጃ ነው። ባለፉት ጥቂት ቀናት ከሁለቱ ርዕሰ ከተሞች አብረታች መግለጫዎችን ሰምተናል። ቀሪውን በጉጉት እየጠበቅን ነው። ቅድሚያ የምንሰጠው ዋናው ነገር ወሽመጡ ዳግም እንዲከፈት የአሜሪካና የኢራን ተኩስ አቁም እንዲከበርና ድርድሩን ለማስቀጠል ግፊት ማድረግ እንድንችል ነው። እንደምታውቁት ሽምግልናችንን ቀጥለናል። የሁለቱ ወገኖች ንግግር
5: talks between both sides are ongoing.
2: የዩናይትድ ስቴትስና የኢራን በፓኪስታንና በቀጠር አማካይነት የሚያደርጉት ድርድር ግን አሁንም ደንበርገት ተረንዳለ ነው። ምዕራባዊ ኮሎምቢያን ትናንት በመታው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር 224 መድረሱን የሀገሪቱ ባለስልጣናት አስታወቁ። በሬክተር መመዘኛ 7.4 የተለካው አደጋ በብዙ መቶ የሚቆጠሩ ህንፃዎችን አፈራርሷል። በአደጋው ከሞቱት ሌላ ከ600 በላይ ሰዎች ቆስለዋል። ከ1000 የሚበልጡ ሰዎች እስከዛሬ ማምሻው ድረስ ያሉበት አልታወቀም። ይህ ዶች ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግስት ጦር አላማጣ ከተማ አጠገብ ትምህርት ቤት ውስጥ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን መምታቱን የትግራይ ክልል ባለስልጣናት አስታወቁ። ድርጊቱን አወገዙም። በጥቃቱ ተዋጊዎችም ሰላማዊ ሰዎችም መሞት መቁሰላቸው ተነግሯል። በሱዳን መከላከያ ጦር የሚመራው የሀገሪቱ መንግስት ከኢትዮጵያ የተሻገሩ ያላቸው የፈጥኖ ድራሽ ጦር ኃይላት አንዲት ድንበር ከተማ ማጥቃታቸውን አስታወቀ። ፈጥኖ ድራሹ ጦር ጌይሰን የተባለችውን ከተማ መቆጣጠሩን ሲያስታውቅ፣ የሱዳን መንግስት ግን ተዋጊዎቹን አባረናል ይላል። የሆርሙዝ ወሽመጥን የወደፊት አጠቃቀም በተመለከተ ኢራንና ኦማን የሚያደርጉት ድርድር የመግባባት ፍንጭ ማሳየቱን ቀጠር አስታወቀች። የዩናይትድ ስቴትስና የኢራን የስማበለው ድርድርም መዛዛት መወነጃጀሉም እኩል እንደቀጠለ ነው። የዜናው መልእክት የስካሁኑ ነበር።
1: ዜናውን ነጋሽ መሐመድ አሰማን። ወደ ዜና መጽሔት ትንታኔያችን እንሻገር።
0: የዜና መጽሔት።
1: የዜና መጽሔቱ በአብዛኛው ውጥረት ጥቃትን የሚመለከት ይሆናል። ወደ ቀዳሚው እንሻገር። በራያ አላማጣ ወረዳ መርዋ በተሰኘች አካባቢ በሚገኝ ሁለተኛ ደረጃ ትምህርት ቤትና ሌሎች ቦታዎች ላይ ተሰብስበው በነበሩ የህወሓት ታጣቂዎች ላይ ትናንት ሐምሌ 4 ቀን ተደጋጋሚ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገልጿል። በጥቃቱ በርካታ ሰዎች ሳይጎዱ እንዳልቀረና ጉዳተኞች ወደ አላማጣ ሆስፒታል መወሰዳቸውን ነዋሪዎች ተናግሯል። ኢሳያስ ክላው ተጨማሪ ዘገባ ልኮልናል።
6: በራያ አላማጣ መርዋ በተሰኘ ቦታ ትናንት ነሐሴ 4 ቀን ተደጋጋሚ የድሮን ጥቃት በህወሓት ኃይሎች ላይ መፈጸሙን በአካባቢው የሚኖሩ ነዋሪዎች ተናገሩ። የድሮን ጥቃቱ በመርዋ ሁለተኛ ደረጃ ትምህርት ቤት ተሰብስበው በነበሩ የህወሓት ታጣቂዎች ላይ የተወሰደ ነው የሚሉት ስማቸውን ለደህንነታቸው ሲሉ እንዳይጠቀስ የፈለጉ አስተያየት ሰጭ ናቸው።
7: ሁለት ሰዓት ላይ ማይሃርማዝ ይባላል ልዩ ቦታው፣ ትምህርት ቤቱ ጋር እኮ ነው። ትምህርት ቤቱ ትልቅ ትምህርት ቤት አለ። ሎጂስቲክ እዛ ነበር ይዘው እንትን እየተባባሉ የነበሩት። ልክ ተቀባበሉና ሲኩ እዛ ስቶርም ሩም አርገውት ነበር አንዱን ክላስ ማለት ነው አንዱን ከትምህርት ቤት ላይ ስለሆነ እነሱ ሳምንት ያሰሰች ነበር
8: ከፍተኛ ፍንዳታ ነበር ሲመጣ
7: በጣም ህዝብ እኮ በጣም ምንድነው ምናምን ብሎ ራስ ይገርም አሁን በስታት ትኩስቶ ላይ ታኦ ምናምን ላይ የዞረች ነው
6: ትናንት የተፈጸመው የድሮን ጥቃት ተደጋጋሚ ነበር የሚሉት አስተያየት ሰጭም በአራት የተለያዩ ቦታዎች ላይ የድሮን ጥቃት መደረጉን ይገልጻሉ
9: መርዋ ማለት ያው ታያለ መጣ ወርጋ ነው የምትገኘው እና እዛ መርዋ ላይ ቅዳሜ ገበያ ስለነበር በጣም ብዙ ሰራዊት ነው የነበረው ቅዳሜ ገበያ ላይ ያው ትላንት ሁለት ሰዓት አካባቢ ሶስት ቦታ ላይ የድሮን ጥቃት ተደረገ ማለት ነው ግን ጣያው ላይ አንድ ከዛ ሁለት ደግሞ ትምህርት ቤት ላይ ማለት ነው አራተኛው ደግሞ ማህር ማዝ የሚባለው ቦታ ላይ ወደዚህ ከመርዋ ወደዚህ ወጡ ማህር ማዝ የሚባለው ቦታ ላይ ነው አራተኛ አስተጎደ ለስድስት አካባቢ ነው የድሮን ጥቃት የተደረገ ማለት ነው
6: ሌላው ትናንት የድሮን ጥቃቱ ሲደርስ በአካባቢው ነበርኩ ያሉት አስተያየት ሰጭም ጧት ላይ ስብሰባ ላይ ባሉበት ነው ጥቃቱ የተፈጸመው ሲሉ ነው የሚናገሩትም
10: ትናንት ጧት ቢክሰባ እንደተሰዋ ነገር አድርገው ነበር እሱም መሰረ በዝመልም በአያን በመቆሎም ላይ ገባው ከዛ ጧት ስለታም ድንገት ነው ለሳፈካዩ ነው ጥቃት የደረሰባቸው
6: የት አካባቢ ነው ጥቃት የደረሰው
10: ሌላ ደግሞ ጭብንታ ባይ ላይ ነው ከሶስት ቦታ ነው መጀመሪያ ክፍል የደረሰባቸው ሁለተኛ ደረጃ ትምህርት ቤት ጭብንታ ባይ እና መጨረሻ ላይ ከሰመት በኋላ ከዚህ የሸሽ የጠረፉት ወደ ድልድይ ሃይስኩል አካባቢ መግቢያ ድልድይ ያለ ወርዛ ለመደበቅ አስቦ ነበር እዛ ውስጥ እንዳሉ ያው እዛ ላይ ጥቃት ደርሶባቸዋል አራተኛ ማለት ነው
6: የድሮን ጥቃቱ ከደረሰ በኋላ የአካባቢው ማህበረሰብ ወደ ስፍራው እንዳይቀርብ ተደርጓል ያሉት አስተያየት ሰጭም ዛሬ ጧት ለመንግስት መረጃ ሰጥታችኋል በሚል ሰበብም የአካባቢው ማህበረሰብ ለእስር ተዳርጓል ይላሉ
10: ከጥቃት በኋላ ሰው አካባቢ እንዲቀርብ አላቀርብ እንትን አላደረጉም ብዙ ቁሰኛ እንዳለ የሚነገር ብቻ ነው ከዚህ አሁን ዛሬ ደግሞ ለዛ አካባቢ ያሉ ሰዎች እናንተ ናችሁ መረጃ ሰጣችሁ አስደብድባችሁ የሚል አንዳንድ ሰዎችን ማፈር ጀምረዋል ውሃቶቹ ማለት ነው
6: ትናንት በነበረው የድሮን ጥቃት የተጎዱ ሰዎች ወደ አላማጣ ሆስፒታል ሲገቡ ተመልክቻለሁ የሚሉት የአላማጣ ከተማ ኗሪም ሆስፒታሉ እስከ ዛሬ ጧት 3 ሰዓት ድረስ ለከተማው ማህበረሰብ አገልግሎት እየሰጠ አይደለም ሲሉ ይናገራሉ
10: ትናንት ድሮን ከጣለች በኋላ ወደ አራት ሰዓት አካባቢ በአምቡላንስም ቁስለኛ ደርሰላላ ከተማ እንዳለ አካሚ የሚመላለስ የነበር አውጥቷቸዋል ቀለል ቀለል ያለ በሽታ ያለባቸው አውጥቷቸዋል እና ማንም ሰው አይገባም ነበር ሁለት በር ነው ያለው በላይኛው አይታሰብም ለመግባት በዚህ ነው ኤመርጀንሲ ሜዲናቶች ካሉ እንዲህ ብዙም ጭራሽ አያስጠጉም አብዛኛው ማህበረሰብ ወደ ግል ነበር የሚሄደው አያስገቡም የሚባለው ወሬ ስለሰሙ ማለት ነው
6: ትናንትና እንደዛ ነበር አገልግሎቱ
10: ትናንትና ሙሉ በሙሉ ይሄ ነው ዝግ ነው የነበረው በጣም ከፍተኛ የሆነ ቁስለኛም ነበር ዛሬም እስካሁን እስከ 3 ሰዓት ዘካሪ ነኝ አልጀመረም
6: ደረሰ በተባለው የድሮን ጥቃት ዙሪያ ከኢትዮጵያ መንግስት በኩል ምንም የተባለ ነገር ባይኖርም ዋት ከሁለት ቀናት በፊት ባወጣው መግለጫ መንግስት ወደ ትግራይ አካባቢዎች ጦርነት ለመጀመር ሰራዊቱን አስጠግቷል ሲል ይከሳል። ለዶቼ ቬለ ዘገባ ኢሳያስ ገለው።
1: በመተከል ዞን ግልገል በለስ ከተማ ታጣቂዎች ዛሬ አደረሱት በተባለ ጥቃት ከ10 በላይ ሰዎች ህይወት ማለፉን ኗሪዎች ለዶቼ ቬለ ተናገሩ። የመተከል ዞን ኮሙኒኬሽን መምሪያ በበኩሉ ጥቃቱ መፈጸሙን አረጋግጧል። መምሪያው በማህበራዊ ድረገጹ ባሰፈረው መግለጫው የደረሰውን ጉዳት በዝርዝር አልገለጸም። ጥቃቱን አደረሱ ከተባሉት ታጣቂዎች በበኩልም ስለ ጥቃቱ የተባለ ነገር የለም። ከአሶሳ ንጋሳ ደሳለኝ ቀጣዩን ዘገባ አጠናቅሯል።
11: የመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ መናሃሪያ አካባቢ ዛሬ ደርሷል በተባለው የታጣቂዎች ጥቃት ወደ መናሃሪያ ለመግባት ሲንቀሳቀሱ የነበሩ ሰላማዊ ሰዎች ህይወት ማለፉን ያነጋገርናቸው የአካባቢው ነዋሪዎች አመልክተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ ታጣቂዎቹ በተለያዩ ቦታ መሳሪያ መተኮሳቸውን ገልጸዋል። ወደ መናሃሪያ የተተኮሰው የቡድን መሳሪያ ሳይሆን እንዳልቀረ በመግለጽ በጥቃቱ በርካታ ሰዎች በአንድ ቦታ በተተኮሰው መሳሪያ ተጎድተው ሆስፒታል እንደሚገኙ አብራርተዋል። ታጣቂዎቹ ሰላማዊ ሰዎችን ኢላማ ማድረጋቸውን የገለጹት ነዋሪው ወደ ከተማ ሲገቡ ከጸጥታ ኃይሎች በተሰወረ መልኩ እንደሆነም ጠቁመዋል።
12: መጥተው ወደ ጥጣን አልፎ በቃ አሁን ያስጠላው ነገር የሰላማዊ ሰው መግደላቸው ነው። በየቤቱ ቤተክርስቲያን ሁለቱ ቤተክርስቲያን ላይ ሰው መጥቶ ገደሉ። መናሃሪያ ላይ እኮ ባለቤቴ ሳትቀር እዛ ከአካባቢ ነበረ ፊት ለፊት ነበረች የሞቱት 10 ሰው 10ን ገደሉ። በቃ ሰላማዊ ሰው ነው አጋጣሚ እንትን የተጎዳው እና በጣም ያስጠላ ነው። አትሊስት ህዝብ ላይ እንደዚህ መፈጸሙ ዘግናኝ ነው በጣም። 10 ቦታ ማለት መናሪያ ውስጥ ጥሎ ሰውን መርጀት ማለት እነዚህ ሰዎች አታርጌታቸው አላማቸው ለምን እንደቆሙ ግራ ይገባሃል።
11: ሌላው የግልገል በለስ ከተማ ነዋሪ በሰጡን አስተያየት ታጣቂዎቹ ከዚህ ቀደም ወደ ከተማ እንደሚመጡ ታጣቂዎች ተማሪዎቹ በሚጠቀሙበት ማህበራዊ መገናኛ ዘዴዎች ሲዝቱ እንደነበር ገልጿል። ዛሬ ንጋት 12 ሰዓት ደርሷል በተባለው ጥቃትም ከመናሃሪያ በተጨማሪ በከተማ ውስጥ በሚገኙ አንድ ቤተክርስቲያን አካባቢ ጥቃት ማድረሳቸውን እና በሰው አካል ላይ ጉዳት ማድረሳቸውን ገልጿል።
13: ወደ 8 ሰው ምናምን ሬሳም አይቻለሁ ነው ዘመናሪ ላይ መሰረው ይሄ ሞርተር ነው ምናምን ይባል የለም አርቢች ምናምን እነሱን መዛሪያዎች ልኮ ከተማ ላይ በየተቆየ ቤተክርስቲያን ገብርኤል ቤተክርስቲያን ላይ ራሱ አራት ጦና ገድሏል። ከኛ መኖሪያ ቤት ከፍ ብሎ አንድ ቤት ውስጥ ገብቶ ራሱ ቤቱን በቅድስ ስድ ነው ያደርገው። አዌር አድርገዋል እኮ እንመጣለን ምናምን ብሎ አሳውቆ ነው የመጣው።
11: ወደ መናኸሪያ ለጉዞ ለመሳፈር ሲንቀሳቀሱ የነበሩ ከአስር በላይ ሰዎች በጥቃቱ ህይወታቸው ማለፉን ገልጸዋል። በተጨማሪም ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውንም ጠቁመዋል። ታጣቂዎቹ በአካባቢው የሚንቀሳቀሱ የጉሙዝ ኃይል አንድነት በማለት ራሳቸውን የሚጠሩ ታጣቂዎችና በፋኖ ስም የሚንቀሳቀሱ ታጣቂዎች እንደሆኑ ነዋሪው ጠቁመዋል።
14: እንደ መናኸሪያ ምናምን አካባቢ ላይ ወደ ቤተክርስቲያኑ አካባቢ ላይ ከመናኸሪያ ወደዛ ቤተክርስቲያን እዛ የተወሰነ ሰው ተጎድቷል። ተሳፋሪ አለ እዛ ሚዛ እንትን ማለት ነው። እነሱ ውስጥም የተጎዳ አስራ ምናምን ሰው 14 ሰው ከመናኸሪያ ማለት ነው። ከመናኸሪያ ነው 14 ሰው የተጎዳ።
11: የመተከል ዞን ኮሚኒኬሽን መምሪያ ጉዳዩን አስመልክቶ በማህበራዊ ትስስር ገጹ ባወጣው መግለጫ ራሳቸውን የጉሙዝ ኃይል ብለው የሚጠሩና የፋኖ ኃይሎች ጋር በመሆን ከተማ ለመግባትና ዜጎች ላይ ጉዳት ለማድረስ ዛሬ ነሐሴ 25 2018 ዓ.ም ሙከራ አድርጓል ብለዋል። ታጣቂዎቹ ወደ ግልገል በለስ ከተማ ለመግባትና በንጹሃን ዜጎች ላይ ጉዳት ለማድረስ ያደረጉት ሙከራ መምከኑን መግለጫው ጠቅሶ የጸጥታ ኃይሎች በወሰዱት እርምጃ ቡድኑ ላይ ኪሳራ መድረሱን አመልክቷል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
1: ቀጣዩ ዘገባ ደግሞ ለሰብአዊ መብት ስጋት የደቀነ የጦርነት አዝማሚያ አለ ስለመባሉ ያወሳናል። ሰኔ መጨረሻ በትግራይ ክልል ሽራሮ አቅራቢያ ተፈጸመ በተባለ የሰው አልባ አውሮፕላን ወይንም ድሮን ጥቃት ታጣቂዎች ሳይሆኑ አይቀርም የተባሉ ግለሰቦች መገደላቸው ተነገረ። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ድርጅት ከሐምሌ እስከ ነሐሴ 2018 አደረኩ ባለው የመብት ሁኔታ ምርመራ በድሮን ጥቃቱ የተገደሉ ከ30 በላይ ተጎጂዎች ሽራሮ መድኃኔዓለም ቤተክርስቲያን መቀበራቸውን ገልጧል። በፌዴራል መንግስትና በትግራይ ኃይሎች መካከል ያደገ የመጣ ያለው ውጥረት በተጠናከረ የሚዲያ ዘመቻ መታጀቡን የጠቀሰው ድርጅቱ ዳግም ጦርነት እንዳይቀሰቀስ ዓለም አቀፍ ተቋማት ጫና እንዲያሳድሩ ጠይቋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል።
15: ቅድሚያ ለሰብአዊ መብት ኢትዮጵያ በርቀትና በአካል ቃለ መጠይቆችን ገለልተኛ ዘገባዎችንና ተአማኒነት ያላቸውን መረጃዎችን መነሻ ማድረጉን ጠቅሶ ባወጣው የሐምሌና ነሐሴ 2018 የሰብአዊ መብት ክትትል ምርመራ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል አሳሳቢ ያለው ውጥረት እየጨመረ ነው። የፖለቲካና የአስተዳደር አለመግባባቶች ማየላቸውን የጠቀሰው ድርጅቱ የወታደራዊ ዝግጅት፣ ወታደራዊ ቅስቀሳና ማሰማራት እንዲሁም ሌሎች ለግጭት ሊዳርጉ የሚችሉ ዝግጅቶች በጉልህ እየታዩ ነው ብሏል። የድርጅቱ የህዝብ ግንኙነት ኃላፊ መብርሄ ብርሃነ በክልሉ የዘፈቀደ ስርዓት መጨመሩንም በማሳያነት ጠቅሰዋል።
16: በፌዴራል መንግስትና በትግራይ ኃይሎች መካከል እየተባባሰ የመጣው ወደ ግጭት ወደ ጦርነት የመመለስ አዝማሚያ ዳግም ጦርነት ሊነሳ ከሆነ እጅግ ከባድ የሆነ የሰብአዊ መብት ጥሰቶች ሊያጋጥሙ እንደሚችሉ መገመት አይከብድም እና በሙሉ ወደ ጦርነት ከመግባታቸው በፊት ያለው ጠባብ የሆነ የመደራደር እና የመነጋገር እድል እንዲጠቀሙ ለማሳሰብ ያህል
15: ድርጅቱ ሰኔ 2018 መጨረሻ አካባቢ በሽራሮ አቅራቢያ በተፈጸመ የድሮን ጥቃት በድርዘን የሚቆጠሩ ታጣቂዎች እንደሆኑ የሚታመኑ ያላቸው ግለሰቦች እንደተገደሉ የአይን ምስክሮች እንደገለጹለት ጠቅሷል። ከ30 በላይ ሟቾች ሽራሮ ከተማ በሚገኘው መድኃኔዓለም ቤተክርስቲያን እንደተቀበሩም ኃላፊው ገልጸዋል። የጉዳት መጠኑን ባይገልጹም ትናንት ደግሞ በራያ አካባቢ ተመሳሳይ የድሮን ጥቃት መፈጸሙን አረጋግጠዋል።
16: ሽራሮ ላይ የነበረው የድሮን ጥቃት ወደ ሰኔ አካባቢ ይመስለኛል አካባቢ የነበረው ነው። ቁጥሮቹ ወደ 30 አካባቢ እንደሚሆኑ ነው እኛ ከአይን እማኞች ያገኘነው መረጃ የሚያመለክተው ማለት ነው። በዚህ ጥቃት ህይወታቸው ያጡ የቀብር ስነ ስርዓታቸውም በገለጽ ነው የተፈጸመው ማለት ነው። ትናንትም በተመሳሳይ የድሮን ጥቃቶች እንደነበሩ አላማጣ እንደነበረ ከአካባቢ ያገኘናቸው መረጃዎች ያመለክታሉ።
15: ቅድሚያ ለሰብአዊ መብት ኢትዮጵያ ሌላው በምርመራ ውጤቱ ያመለከተው የተጠናከረ የእርስ በርስ የጦርነት ፕሮፓጋንዳ መኖሩን ነው። ከፌዴራል መንግስትና ከትግራይ ክልል ባለስልጣናት ጋር ግንኙነት ያላቸው ሲል በስም ያልጠቀሳቸው መገናኛ ብዙሃን ከግጭት ጋር የተያያዙ ንግግሮችን፣ የጥላቻ መልእክቶችንና ወታደራዊ ግጭቶችን የሚያበረታቱ ትረካዎችን እየተጠቀሙ መሆናቸውን ይህም አደገኛ ውጤት ያለው ስለመሆኑ አሳስበዋል።
16: የሚዲያ ፕሮፓጋንዳ ወይም የሚዲያ ዘመቻ እየተደረገ እንዳለ ምንም ግልጽ ነው። በተለይ በፌደራል መንግስት የሚተዳደሩና ለፌደራል መንግስቱ ቅርበት ያላቸው ሚዲያዎች በአጠቃላይ ሰፊ የሆነ ቀን ከሌሊት በሚባል መልኩ የጦርነት ፕሮፓጋንዳዎች እየተደረጉ ናቸው። በትግራይ ክልል የሚተዳደሩ ሚዲያዎችና ለክልሉ ቅርበት ያላቸው ሚዲያዎች በተመሳሳይ የጦርነቱ ጊዜ የነበረው አይነት ፕሮፓጋንዳ ውስጥ መግባታቸው ሲታይ አጠቃላይ ይሄ ቅድመ ጦርነት የሚደረጉ የፕሮፓጋንዳ ዘመቻዎች ናቸው ለማለት የሚያስደስር ሁኔታ ነው ያለው።
15: የመብት ተሟጋች ድርጅቱ እንዳለው ወደ ትግራይ በሚደረጉ መሰረታዊ ቃዎች ዝውውር ላይ ያሉ ገደቦች የሰብአዊ አያያዝ ሁኔታን እየጎዱ ናቸው። በአማራና በኦሮሚያ ክልሎች መፍትሄ ያላገኙ ያላቸው የጭካኔ ድርጊቶች፣ የጋዜጠኞችና የፖለቲከኞች እስር የግጭት ስጋት እያሳደሩ ያሉ ማሳያዎች እንደሆኑም ጠቁሟል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች ዓለም አቀፍ የሰላም ጥረት ተዋናዮች ለዚህ አስኪ ሁኔታ በቂ ትኩረት አለመስጠታቸውንም በመጥቀስ በሁለቱም አካላት ላይ አስቸኳይ ጫና እንዲያሳድሩና ያረበበ ያለውን የጦርነት ስጋት እንዲቀለብሱ ጥሪ አድርጓል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: የዜና መጽሔቱ የመጨረሻ ርዕስ ላይ ደርሰናል። የአፍሪካ ህብረት በሶማሊያ ያሉ የጸጥታ ስራዎችን ደረጃ በደረጃ ለአገሪቱ ኃይላት ማስተላለፉን ቀጥሏል። በቡርሃ ካብ ከተማ የሚገኘውንና የኢትዮጵያ ወታደሮች ከተረከቧቸው ቦታዎች አንዱ የሆነውን የስምሪት ቀጠና ሰሞኑን ለሶማሊያ የጸጥታ ኃይሎች ማስተላለፉን በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ አሳውቋል። ከአዲስ አበባ እስክንድር ፍሬው ተጨማሪ ዘገባ ልኮልናል።
17: ከሶማሊያ ዋና ከተማ ሞቃዲሹ በሰሜን ምዕራብ አቅጣጫ በመትገኘው ቡርሃ ካባ ከተማ ያለውና በእንግሊዝኛ ምህጻረ ቃል FOB ተብለው ከሚጠሩት በርካታ የአፍሪካ ህብረት የስምሪት ቀጠናዎች አንዱ የሆነው ይህ ቦታ ወደ ሶማሊያ የጸጥታ ኃይሎች መተላለፉ የተገለጸው ሰሞኑን ነው። በምህጻረ ቃል አውሰም ተብሎ የሚታወቀው በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ ባወጣው መግለጫ የስምሪት ቀጠናው እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2014 ጀምሮ በተልእኮው ስር ባሉ የኢትዮጵያ ወታደሮች ሲመራ መቆየቱን አስታውቋል። የኃላፊነት ርክክቡ በሶማሊያውያን የሚመራ የጸጥታ ኃይል ከማጠናከር አንጻር አንድ ጠቃሚ እርምጃ መሆኑንም መግለጫው አመልክቷል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ ሆኑት መረሳ ካሱ ለዶቼ ቬለ እንዳብራሩት ሰሞኑን ይፋ የተደረገው ርክክብ አዲስ ነገር አይደለም። የተካሄደው ርክክብ የአፍሪካ ህብረት የሶማሊያን ጸጥታ የመጠበቁን ኃላፊነት ደረጃ በደረጃ ለሶማሊያ የጸጥታ ኃይሎች ለማስተላለፍ የያዘውና በሂደት እየተተገበረ ያለው ዕቅድ አካል መሆኑን አብራርተዋል።
18: ከ2024 በፈረንጆች ጀምሮ ማለት ነው ይሄ አትሚስ የሚለው የዚኛው አሁን የአውሰም ሚሽን ከዛ በፊት የነበረው አትሚስ እሱን የመጨረሻውን ለመልቀቅ ነበረ። እንደዚያ ቀስ በቀስ እያስረከቡ ቦታውን ለሶማሊያ ሴኩሪቲ አፓራተስ እያስረከቡ ወይ ደግሞ የሶማሊያ ሴኩሪቲ ፎርስ እያስረከቡ ለመውጣት ነው። መጨረሻው ላይ በአንዴ አይደለም የምትወጣው እና የኤግዚት አንዱ የኤግዚት ስትራቴጂ ነው ማለት ነው። ከዛኛው ጊዜ ጀምሮ ሚሽኑ ራሱ ትራንዚሽን ነበር የሚባለው። አትሚስ የአፍሪካ ህብረት ትራንዚሽን ሚሽን ነበር የሚባለው።
17: ከበርካታ የስምሪት ቀጠናዎች አንዱ የሆነውን ቡርሃ ካባ ቀጠና ያስረከቡት የኢትዮጵያ ወታደሮች ሶማሊያ ለቀው እንደማይወጡና በዚያ የሚገኘውን የሀገራቸውን ኃይል እንደሚቀላቀሉም ተመራማሪው ጠቁመዋል። የአፍሪካ ህብረት የሰላም አስከባሪዎች በተለይ ከ2024 ጀምሮ FOB ተብለው የሚጠሩትን 23 ተመሳሳይ የስምሪት ቀጠናዎችን ማስረከባቸውን ተመራማሪው አስታውቀዋል። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2020 ዓ.ም 21,000 የነበረው በተባበሩት መንግስታት ድርጅት የጸደቀው የህብረቱ የሰላም አስከባሪዎች ቁጥር አሁን ወደ 12,000 ዝቅ ማለቱንም አስታውሰዋል። የአፍሪካ ህብረት በተለያዩ ስሞች በሶማሊያ ያሰማራቸው የሰላም አስከባሪ ኃይሎች ስራቸውን አጠናቀው እንዲወጡ በተለያየ ጊዜ የተያዙ እቅዶች እንደነበሩም አቶ መረሳ አስታውሰዋል። በተለይ ለ2021 እና ለ2024 ተይዘው የነበሩት እቅዶች አለመሳካታቸውን ጠቁመው አሁን በስምሪት ላይ የሚገኘው የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ በ2029 እንዲወጣ እቅድ የተያዘለት መሆኑን አስረድተዋል። ቡርሃ ካባ የተባለውንና የኢትዮጵያ ወታደሮች ካሉባቸው ቦታዎች አንዱ የሆነውን የስምሪት ቀጠና የሶማሊያ የጸጥታ ኃይሎች የተረከቡት ዩናይትድ ስቴትስ ለአፍሪካ ህብረት የድጋፍና የማረጋጋት ተልእኮ የምታደርገውን ድጋፍ እንደምታቆም ማስታወቋ አሳሳቢ ሆኖ በቀጠለበት ወቅት ነው። በአፍሪካ ህብረት የዩናይትድ ስቴትስ ተልእኮ ለህብረቱ ኮሚሽን በላከው ደብዳቤ ዋሽንግተን በተባበሩት መንግስታት ድርጅት በኩል ታደርግ የነበረውን ድጋፍ እንደ ጎርጎሮሳውያኑ የዘመን አቆጣጠር ከፊታችን የጥር ወር ጀምሮ እንደምታቋርጥ አስታውቋል። ሰሞኑን ይፋ የተደረገው የአንድ ቀጠና ርክክብ ግን ከዚህ የበጀት መቋረጥ ጋር ቀጥተኛ ግንኙነት እንደሌለው ተመራማሪው አስረድተዋል።
18: የአንድ ኤፍኦፒ የማስረከብ ጉዳይ ተያይዞ ስለመጣ ግን ያ ስሜት ሊሰጥ ይችል ይሆናል። ካልሆነ ግን ይሄ ከዚኛው ጋር የሚገናኝ አይደለም። እንደነገርኩህ ከዚህ በፊት ወደ 23 የሚሆኑት አስረክበዋል የአፍሪካ ህብረት ሚሽን ለሶማሊያ ሴኩሪቲ ፎርስ። ስለዚህ ይሄኛው አንዱ አካል ነው እንጂ ከዚኛ ጋር በቀጥታ የሚገናኝ አይደለም።
17: የዩናይትድ ስቴትስ የገንዘብ ድጋፍ መቋረጥ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ ላይ የሚኖረው ተጽዕኖ ግን አሁንም ውይይት እየተደረገበት መሆኑን አቶ መረሳ ጠቅሰዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: ዜና መጽሔት በዚሁ ተጠናቀቀ። አድማጮች፣ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ከ30 ላይ ያመለክታል። በስርጭታችን ሁለተኛ አጋማሽ ላይ ደርሰናል። ሁለት ሳምንታዊ ዝግጅቶችን ነው እናስደምጣችሁ፣ ጤናና አካባቢ እንዲሁም አውሮፓና ጀርመን። ከዛ በፊት ግን ላፍታ አንድ ዜማ አብረን እንከታተላለን።

0: ወደ ሳምንታዊ መሰናዷችን ተሻግረናል። ጤናና አካባቢ ነው ቀዳሚው። በኢትዮጵያ የመጀመሪያው የአይን ሐኪም የነበሩት ዶክተር ጳውሎስ ቀና ባሳለፍነው ሳምንት መጨረሻ ከዚህ ዓለም መለየታቸው ተሰምቷል። የአይን ሐኪሙ በእግራቸው በርካቶች እንዲተኩ ካደረጉት ጥረት ቀዳሚው በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሕክምና ፋኩልቲ ራሱን የቻለ የአይን ሕክምና ዘርፍ እንዲከፈት ያበረከቱት አስተዋጽኦ በመሆን ይጠቀሳል። የዕለቱ ጤናና አካባቢ መሰናዶ እኚህን አንጋፋ የሕክምና ባለሙያ አበርክቶት ያወሳል። ለዝግጅቱ ሸዋዬ ለገሰ።
1: ጤናና አካባቢ።
2: ዶክተር ጳውሎስ በጣም ታታሪና የአይን ሕክምና በኢትዮጵያ አገልግሎቱም ትምህርቱም ምርምሩም እንዲስፋፋ ያደረገ ባለሙያ።
3: ዶክተር ወንዱ አለማየሁ ከፍተኛ የአይን ሕክምና ባለሙያ።
4: ለአራት ዓመት እኔም የአይን ሕክምና ትምህርት ስከታተል ከእርሱ ጋር አሳልፌያለሁ። ዶክተር ጳውሎስ ጠንካራ ታታሪ፣ ስራውን የሚወድ ሰው ነው፣ ኃይለኛም ሰው ነው።
3: ዶክተር ትልቅ ሰው ተሾመ ከፍተኛ የአይን ሕክምና ባለሙያ፣ ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ። ሰሞኑን በኢትዮጵያ ታሪክ ለዘመናዊ የአይን ሕክምና አይን የነበሩት አንጋፋው የዘርፉ ከፍተኛ ባለሙያ ዶክተር ጳውሎስ ቀና ከዚህ ዓለም ድካም ማረፋቸው ተሰምቷል። ስለ ዶክተር ጳውሎስ ያሰባሰብነው መረጃ በዚች ምድር ተፈጥሮ በሞት ካለፉ ላይቀር እንደሳቸው የሚያሰኙ ድንቅ ኢትዮጵያዊ መሆናቸውን ያመለክታል። በመጠኑ ለእናንተ ለማጋራት በቅርብ የሚያውቋቸው ተማሪዎችና የሙያ አጋሮቻቸውን ጠይቀናል። በ1920ዎቹ አጋማሽ ኢትዮጵያ ውስጥ የተወለዱት ዶክተር ጳውሎስ ቀና ስለ አይን ሕክምና ትምህርት ቤይሩት ሊባኖስ ከሚገኘው የአሜሪካ ዩኒቨርሲቲ ቀስመው ከተመረቁ በኋላ ተመልሰው በሙያቸው ለወገናቸው የሚችሉትን ማድረግ ጀመሩ። ቀደም ሲል ኢትዮጵያ ውስጥ ዘመናዊ የአይን ሕክምና አገልግሎት በውጭ ሀገር ሐኪሞች ብቻ የሚሰጥ እንደነበር መረጃዎች ያሳያሉ። ዶክተር ጳውሎስ ከሊባኖስ እንደተመለሱ በዳግማዊ ምኒልክ ሆስፒታል የአይን ሐኪም ከነበሩት እስራኤላዊ ጋር ነው አብረው መስራት የጀመሩት። በወቅቱ ብቸኛው ኢትዮጵያዊ የአይን ሐኪም መሆናቸውን የተረዱት ዶክተር ጳውሎስ ብዙም ሳይቆዩ ነው ሌሎች ወገኖቻቸውም ወደዚህ ሕክምና ዘርፍ እንዲመጡ ለማስቻል መስመር መዘርጋት እንደሚገባ ያስተዋሉት። አስበውም አልቀረ በጥቁር አንበሳ ሆስፒታል በ1980 ዓ.ም የሶስት ዓመት የድህረ ምረቃ መርሃ ግብር በዘርፉ እንዲጀመር አደረጉ። ይህ የትምህርት ክፍል ሲከፈት ከገቡት የመጀመሪያ ሶስት ሐኪሞች ዶክተር ወንዱ አለማየሁ አንዱ ናቸው። ዶክተር ጳውሎስ ቀና ለሳቸው አስተማሪያቸው፣ ከዚያም ከ15 ዓመት በላይ የስራ ባልደረባቸው ነበሩ።
2: አጠቃላይ ሐኪምነት የምንማርበት ጊዜ አስተምሮናል። እንግዲህ ቅድመ ምረቃ ማለት ነው። ከዛ ደግሞ ድህረ ምረቃ የአይን ሐኪሞች ማሰልጠኛ ተቋም ሲፈጠር ለዚህ ትምህርት የመረጡ እኔ ጋራ ሶስት ነን። ከሶስቱ እኔ አንዱ ነኝ። ትምህርቱን እዚህ ካጠናቀቅን በኋላ የዩኒቨርሲቲ የሕክምና ትምህርት ክፍሉ አስተማሪ በመሆን አብረን ቀጠል እንግዲህ በተማሪነትም፣ ከዛ የትምህርት ክፍሉ ደግሞ አባል በመሆን እሱ መሪያችን ሆኖ ከ15 ዓመት በላይ አብረን ሰርተናል።
3: ዶክተር ወንዱ ቀዳሚያቸው የሆኑት ዶክተር ጳውሎስን ሲገልጿቸው በጣም ጠንካራና ደፋር፣ ለአይን ጤና እጅግ የሚጠነቀቁ፣ ብዙ ስራዎችን በአንድ ጊዜ ማከናወን የሚችል ሰው ይሏቸዋል።
2: ዶክተር ጳውሎስ በጣም ጠንካራ፣ ፍርሃት የሚባል ማያቅ እና ለአይን ጤና ደግሞ እጅግ በጣም ከፍተኛ ትኩረት የሚሰጥ ሰው ነው እና የቀልጣፋነቱ ነገር በጣም በጣም ያስደንቀኛል። ብዙ ስራዎች በአንድ ጊዜ ማከናወን የሚችል ሰው ነው። እኛን ያስተምራል፣ ሌሎችን ይቆጣጠራል፣ ራሱ ታካሚዎችን ያያል። የተለያዩ ስራዎችን በአንድ ጊዜ ማከናወን የሚችል በጣም በጣም ቀልጣፋ፣ ፈጣን የሆነና ለጥራት ደግሞ በጣም ትኩረት የሚሰጥ ሰው ነበር።
3: እስከ 92 ዓመታቸው ድረስ በስራ ላይ ነበሩ የሚል አነበቡ።
2: እውነት ነው። እንግዲህ ከዩኒቨርሲቲ በጡረታ ከተገለለ በኋላ ደግሞ በግል ሆስፒታል በማማከር እና አገልግሎቱም ላይ በመሳተፍ ቀጥሏል።
3: አንጋፋው የአይን ሕክምና ከፍተኛ ባለሙያ ዶክተር ጳውሎስ እውቀታቸው በእሳቸው ብቻ እንዲወሰን አልፈለጉም። ይልቁንም ከህዝብ ብዛት አኳያ የሐኪሞች ቁጥር እዚህ ግባ በማይባልባት ኢትዮጵያ የጤና ባለሙያዎች፣ ነርሶች እንዲሁም ዶክተሮች እንዲበረክቱ፣ የትምህርት ዘርፉም እንዲስፋፋ ብዙ እንደደከሙ ብዙዎች ይመሰክሩላቸዋል። ከተማሪዎቻቸው አንዱ ዶክተር ትልቅ ሰው ተሾመ ዶክተር ወንዶ የገለጹትን የስራ ትጋታቸውን ያረጋግጣሉ። ቁጣቸውን ጨምረው
4: ለአራት ዓመት እኔም የአይን ሕክምና ትምህርት ስከታተል ከእርሱ ጋር አሳልፌያለሁ። ዶክተር ጳውሎስ ጠንካራ ታታሪ ስራውን የሚወድ ሰው ነው። ኃይለኛም ሰው ነው። ቁጡም ሰው ነው። ያው በተለያየ ስለሱ ብዙ የሚወሩ አንዳንድ ታሪኮች አሉ፣ ከታካሚዎችም ከኛ ከተማሪዎችም። ያም ሆኖ ለስራው ያለው ዴዲኬሽን እዛ ዲፓርትመንት ውስጥ እያንዳንዱን ነገር ትንሹ አለቃ እንኳን ያለችበትን ቦታ ለሕክምና አገልግሎት ይሁን መጽሐፍ ይሁን ምን ይሁን ጠንቅቆ ያውቅ ነበር።
3: ዶክተር ትልቅ ሰው ዶክተር ጳውሎስ እና በሳቸው ዘመን የነበሩ ሐኪሞች ልክ እንደሳቸው ውጪ ተምረው ለሀገራቸው ለመድረስ የተጉ እንደነበሩ መለስ ብለው አስተውሰዋል።
4: እኔ እንግዲህ አስተማሪ ስለነበረ ዶክተር ጳውሎስን አንተ ነው የምለው፣ እንግዲህ ከይቅርታ ጋር እሱም አንተ እንድንለው አይፈልግም ነበርና ምናልባት ለሚዲያ አይመጥም ካልሆነ በስተቀር
3: የለም። እንደ ቅርበታችሁ ዶክተር ትልቅ ሰው እንደ ቅርበታችሁ
4: ዶክተር ጳውሎስ ለምሳሌ ቤይሩት አሜሪካ ዩኒቨርሲቲ የሚባለው ቦታ ከተማሩ የኢትዮጵያ ትልልቅ ሐኪሞችን ፕሮፌሰር ደምሴ ሀብቴ፣ ፕሮፌሰር ነቢያት፣ ዶክተር ፍቅሬ የመሳሰሉት ጋር በዛ ዘመን ከነበሩት እና ፕሮፌሰር አስራት፣ ፕሮፌሰር ታዬ እውነቱን ለመናገር ሀገራቸው የሚቀሩ ሰዎች አልነበሩ። ሁሉም ተምረው ወደ ሀገራቸው ተመልሰው በየፊልዳቸው ትልቅ አስተዋጽኦ አድርገዋል። ያው ከሀገር መቅረት የተጀመረው ከእነሱ ጄኔሬሽን በኋላ ነው ብዬ መናገር እችላለሁ።
3: ከአርባ ዓመታት በፊት ኢትዮጵያ ውስጥ የአይን ሐኪሞች ቁጥር እጅግ ጥቂት ነበር። አሁንም ብዙ ባይጋነንም ቁጥራቸው ከ350 እስከ 400 እንደሚደርስ ነው ከኢትዮጵያ የአይን ሐኪሞች ማህበር ያገኘነው መረጃ የሚያመለክተው። ዶክተር ጳውሎስ ቀና በእነዚህ የአይን ሐኪሞች ዘንድ የተለየ ስፍራ እንዳላቸው ያነጋገርናቸው የዘርፉ ባለሙያዎች ገልጸውልናል። ለዚህም ነው ብዙም ሳይቆዩ የአይን ሕክምና ባለሙያዎች ማህበርን የመሰረቱት። ዶክተር ወንዱ ያስታውሳሉ።
5: የሐኪሞች ቁጥር እየበረከተ ሲመጣ የአይን ሐኪሞች ማህበር ማቋቋም አለብን ብሎ ማህበር አቋቁመን እሱ የመጀመሪያው ፕሬዚደንት ነበር። ለብዙ ጊዜ በፕሬዚደንትነት አገልግሏል። እኔ በዛን ጊዜ ጸሐፊ ነበር እና ለባለሙያዎች እውቀት መዳበር ማደግ፣ ሕክምናው አገልግሎት ማደግ በጣም በጣም ከፍተኛ ጥረት የሚያደርግ ሰው ነበር። እንግዲህ በሀገር አቀፍ ደረጃም በዓለም አቀፍ ደረጃም የሚቻለውን ሁሉ የትምህርት ክፍሉ በጣም ጥራት ያለው ትምህርት የሚሰጥበት፣ ጥራት ያለው አገልግሎት የሚሰጥበት፣ ምርምር የሚካሄድበት ተቋም እንዲሆን ከፍተኛ አስተዋጽኦ አድርጓል።
3: ዶክተር ማንደፍሮ ስንታየው በአሁኑ ወቅት የኢትዮጵያ የአይን ሐኪሞች ማህበር ፕሬዚደንት ናቸው። እሳቸው እንደሚሉት አሁን በሙያው ዘርፍ የተሰማሩት የአይን ሐኪሞች ሁሉ የመጀመሪያው ኢትዮጵያዊ ዘመናዊ የአይን ሐኪም የሆኑት የዶክተር ጳውሎስ ቀና ውጤቶች ናቸው ማለት ይቻላል።
6: የመጀመሪያው የአይን ሐኪም ናቸው። እንደገና የአይን ስፔሻሊቲ ፕሮግራም የጀመሩት እሳቸው ናቸው እና ስለዚህ በሀገሪቱ ያሉት የአይን ሐኪሞች በሙሉ የእሳቸው ውጤት ነው ማለት ይቻላል።
3: ዶክተር ማንደፍሮ እንደሚሉት የዶክተር ጳውሎስ አስተዋጽኦ እና አበርክቶ በአይን ሕክምና ዘርፍ ላይ ብቻ አልተገደበም። በአዲስ አበባ ዩኒቨርሲቲ የሕክምና ፋኩልቲ በተለያየ ቦታ ላይ አገልግሎት በመስጠት በአጠቃላይ በሕክምናው ታዋቂ ሰው ነበሩ። ዶክተር ማንደፍሮ እንደገለጹልን የእድሜ ባለጸጋው የአይን ሕክምና ዘርፍ ባለውለታ ዶክተር ጳውሎስ ቀና እስከ ቅርብ ዓመታት ድረስ በአይን ሕክምና ባለሙያዎች ማህበር ጉባኤ ላይ በንቃት ይሳተፉ ነበር።
6: በዚህ አጋጣሚ መናገር የምፈልገው ያው እንግዲህ ዶክተር ጳውሎስ ብዙ አስተዋጽኦ ያደረጉ ባለሙያ ናቸው። ለነገሮች የመጀመሪያ አይን ሐኪም ሆነው በራሳቸው በብዙ ጥረት ያው የመንግስትን ተጨምሮበት የአይን ስፔሻሊቲ አቋቁመው ብዙ ሰዎችን ያፈሩ ባለሙያ ናቸው እና ለዚህም ባለሙያዎቻችንና ሌሎች ባለሙያዎቻችንም ልናከብርና እውቅና ልንሰጥ ይገባል የሚል እና ያለኝ እኔ እናንተም ይህንን ኢኒሼቲቭ ወስዳችሁ መጣራችሁ በጣም የሚመሰገነው።
3: እንደ እድሜ ኩዮቻቸው ሳይገደቡና ሳይደክሙ በንቃት ሲሰሩ የኖሩት ዶክተር ጳውሎስ የዚህ ሁሉ ጥንካሬ ምስጢር ይከተሉት የነበረው የአኗኗር ዘይቤ መሆኑን ዶክተር ትልቅ ሰው አስተውሏል።
4: አሁን ሁላችንም ሄልዝ ኮንሽስ ነን። ፊዚካል አክቲቪቲ ኮንሽስነስ ጨምሯል መቼም ዘ ላስት 20 ይርስ። ግን ይሄ የማወራሽ ከሰላሳ እና ከአርባ ዓመት በፊት እኛ ተማሪዎች ነው። እሱ ጠዋት በጠዋት ዋና ዋኝቶ ነበረ ስራ የሚመጣው እና እስከ ቅርብ ጊዜ ዓመታት ድረስ በጣም ፊት ነበር። ስራም ካልተሳሳትኩ ምናልባት እስከ 2-3-4 በፊት ድረስ ስራ ላይ የነበረ ይመስለኛል።
3: እንደሱ ነው የሚለው መረጃው፣ እንደዛ ነው የገረመኝ። ይሄ ነው ከዘጠና ዓመት በላይ የሆነ ሰው በስራ ላይ መቆየት በዚህ ማለት።
4: አሁ እንግዲህ አንዳንዴ ስጦታም ነው ገባሽ?
3: እውነት ነው ስጦታ፣ ይታደሉታል እንጂ አይታገሉት ነው ነገሩ። በዓለም አቀፍ ተቋማት የተገመተውን የኢትዮጵያን የእድሜ ጣሪያ በከፍተኛ ርቀት አልፈውት ያውም ከመደበኛ ስራቸው ሳይስተጓጎሉ መዝለቅ ያይን ብርሃናቸውን የመለሱላቸው ወገኖቻቸው ምርቃት ይኖርበት ይሆን? እሳቸው ግን እድሜ ጠግበው ከወጣትነታቸው ጀምሮ በተሰማሩበት የአይን ህክምና ዘርፍ በትጋት ሰርተውና ለሀገር ለወገናቸውም የበኩላቸውን አስተዋጽኦ አበርክተው ታሪክም ጽፈው አልፈዋል። ዶክተር ጳውሎስ ቀንአ በመሰረቱት የጥቁር አንበሳ ሆስፒታል አይን ህክምና ዘርፍ መታሰቢያ አላቸው። አንድ የመማሪያ ክፍል በስማቸው ሲሰየም እሳቸው ኖረው አይተውታል ብለውናል። ዶክተር ትልቅ ሰው በርካታ ውቅናና ሽልማቶችም አግኝተዋል። የመሰረቱት የአይን ህክምና ባለሙያዎች ማህበር እሳቸውን ለመዘከርና ለማክበር በዚህ ሳምንት ቀጠሮ እንዳለው ፕሬዝዳንቱ ነግረውናል። ሲያንሳቸው ነው ነፍስ ይማር። አድማጮች፣ ለኢትዮጵያ የአይን ህክምና ዘርፍ አይን የነበሩትን አንጋፋ የህክምና ባለሙያ የዘከርንበት የዛሬው መሰናዶ አበቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
0: አድማጮች፣ ወደ ሳምንታዊ ዝግጅታችን ሁለተኛው መሰናዶ ላይ ደርሰናል። አውሮፓና ጀርመን ነው የምታደምጡት። አሁን ስፔንን ከአፍሪካ ከሚያዋስናት የባህር ዳርቻ ከተሞች አንዱ አውዶነችው ወደ ሴኡታ ስደተኞች ከሞሮኮ በገፍ ከገቡ በዚህ ሳምንት ሐሙስ ሁለተኛ ሳምንታቸው ተቆጠረ። ምንም እንኳን ሴኡታ ከገቡ ስደተኞች አብዛኞቹ ብዙም ሳይቆዩ ወደ ሞሮኮ ቢመለሱም አሁንም በከተማይቱ በሺዎች የሚቆጠሩ ስደተኞች መቅረታቸው ባለስልጣናትንና የከተማዋ ነዋሪዎችን አስቆጥቷል። በሴኡታ የተፈጠረው ቀውስ የዛሬው የአውሮፓና ጀርመን ዝግጅታችን ትኩረት ነው። ሂሩት መለሰ አጠናቅሯለች።
7: አውሮፓና ጀርመን
8: ከሞሮኮ የተነሱ ህገወጥ የተባሉ ስደተኞች የስፔኗን ከተማ ሴኡታን በድንገት ካጥለቀለቁ ዛሬ 13 ቀናት ተቆጠሩ። እንደ ድንገተኛ ጎርፍ ያለምንም ከልካይ ሐምሌ 23 እና ሐምሌ 24 ቀን 2018 ዓመተ ምህረት ወደዚህች ከተማ የተመሙት ስደተኞች ቁጥር መጀመሪያ ላይ 72000 ይደርሳል ተብሎ ነበር። ይሁንና የስፔን ባለስልጣናት በቅርቡ እንደተናገሩት በሁለቱ ቀናት ሴኡታ የገቡት ህገወጥ የተባሉ ስደተኞች ቁጥር 80000 ይገመታል። ያኔ በስደተኞች የተጠለቀለቀችውን ሴኡታን በማግስቱ የጎበኙት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ የስደተኞቹን ጅምላ ፍልሰት ጥቃት ሲሉ ኮንነው ድርጊቱንም አውግዘዋል።
9: En segundo lugar, definir lo que ha sucedido en el día de ayer como un ataque.
10: ትላንት የደረሰውን እንደ ጥቃት ነው የምንቆጥረው። የስፓኝ የግዛት አንድነት እንደ ተደፈረ ነው የምንወስደው። ሴኡታ የስፓኝ ከተማ ናት። ትላንት ለተፈጸመው ድርጊት የኛ አጸፋ እርምጃና ውግዘት ይገባዋል። በስፓኝ ከተማ ላይ የተፈጸመውን አንቀበልም እናወግዛለን። በስፓኝ የግዛት አንድነት ላይ በተለይም በሴኡታ ላይ ከተቃጣ ጥቃት እኩል እንቆጥሯለን።
9: ስፓኞላ ኮሞ ኤስ ላ ሲዩዳድ ደ ሴኡታ።
8: ሳንቼስ ለጅምላ ስደቱ የሰው አሻጋሪዎችን ተጠያቂ አድርገዋል። ወደ ከተማይቱ ተጉዘው ሁኔታውን የተመለከቱት የስፔን የሀገር ውስጥ ጉዳይ ሚኒስትር እንዳስረዱት ከመካከላቸው አብዛኛዎቹ ሴኡታ ከገቡ ከ24 እስከ 48 ሰዓታት ባለው ጊዜ ውስጥ ወደ ሞሮኮ ተመልሰዋል። የስደተኞቹ መነሻ ሞሮኮ ግን በድንበር በኩል ከሞሮኮ ወደ ሴኡታ የተሻገሩት ስደተኞች ቁጥር 40000 ነው ብላለች። እነዚህ በህይወት ሴኡታ መግባት የቻሉ ሲሆኑ ከተማይቱ ለመድረስ አልመው የውሃ ሲሳይ ሆነው የቀሩም ጥቂት የሚባሉ አይደሉም። ባለስልጣናት በወቅቱ በዋና ሴኡታ ለመግባት ሙከራ ካደረጉት መካከል የሞቱት ቁጥር 83 መድረሱን በዚህ ሳምንት ይፋ አድርገዋል። በድንገት ስደተኞች የጎረፉባት ሴኡታ በሰሜን አፍሪካ የባህር ዳርቻ ከሞሮኮ ጋር የምትዋሰን የስፔን ራስ ገዝ ከተማ ናት። የምትገኘውም በሜዲትራኒያን ባህርና በአትላንቲክ ውቅያኖስ መካከል ነው። ከተማይቱ በአውሮፓ ህብረት አባል ሀገራት ያለ ቪዛ መንቀሳቀስ የሚያስችለው የሸንገን ስምምነት አካል ናት። ይሁንና በሴኡታና በተቀረው ስፔን ድንበር ላይ በልዩ ሁኔታ ቁጥጥር ይደረጋል። ሴኡታ በጎርጎሮሳዊው 1995 የስፔን ራስ ገዝ ከተማ እስከሆነችበት ጊዜ ድረስ በከንቲባ ነበር የምትመራው። ከዚያ በኋላ ግን የመሪዋ ስያሜ ከንቲባ ፕሬዝዳንት ሆኗል። በ2011 ዓመተ ምህረት በተካሄደ ምርጫ በመጻሩ ፒፒ የተባለው ህዝባዊ ፓርቲ ከከተማይቱ ምክር ቤት 25 መቀመጫዎች 18ቱን ካሸነፈ በኋላ የቀድሞ ከንቲባ ሃንስ ጀሱስ ቪቫስ በከንቲባ ፕሬዝዳንትነት ከተማይቱን እያስተዳደሩ ነው። ቪቫስ በቅርቡ ሴኡታ ከገቡ ስደተኞች አብዛኛዎቹ በሁለት ቀናት ውስጥ ወደ ሞሮኮ ቢመለሱም ከ8000 እስከ 11000 የሚሆኑ ስደተኞች ከተማይቱ ውስጥ ይገኛሉ ተብሎ እንደሚገመት ተናግረዋል። ይህም ቪቫስ እንዳሉት ተቀባይነት የለውም። በርሳቸው አስተያየትም ብቻኛው መፍትሄ ከሞሮኮ የመጡትን ስደተኞች ወደ መጡበት መመለስ ነው።
11: Absolutamente insostenible y que requiere que quien puede y debe
12: ሁኔታው ፈጽሞ መከላከል የማይቻል ነው። ማድረግ የሚችለውና የሚገባውም ብሔራዊ መንግስት ችግሩን በአስቸኳይ መፍታት አለበት። የከተማው የሴኡታ ምክር ቤት እዚህ መፍትሄ ላይ መድረስ የሚቻለው ከተማችን የገቡና የቀሩትን ሁሉ ወደ ሞሮኮ በመመለስ ብቻ ነው ብሎ ያምናል። ብቻኛ መውጫ መንገድ በታራጃል ድንበር በኩል ወደ ሞሮኮ መሄድ ብቻ ነው።
11: a través de la frontera del Tarajal.
8: ቪቫስ ከዚህ ሌላ በከተማይቱ ጥበቃው መጠናከር እንዳለበት አሳስበው ሴውታንና ሞሮኮን የሚያዋስነው ድንበር ቁጥጥርም በቀጥታ በስፔን መካሄድ አለበት ሲሉም ጠንካራ ማሳሰቢያ ሰጥተዋል።
11: Brindarla con todas garantías.
12: በተቻለ መጠን ማድረግ የሚቻለው ማንኛውም ዋስትና ድንበራችንን ማስከበር አለብን እና ከፍተኛ ጥበቃ ማድረግ አለብን። አስፈላጊ የሆኑና ተግባራዊ መሆን ያለባቸውን የመከላከያና የመቋቋሚያ እርምጃዎች በመጠቀም ድንበራችንን ማስጠበቅ አለብን። የአውሮፓ ድንበር፣ የስፔን ድንበርና የሴውታ ድንበር በሶስተኛ ሀገር እጅ መሆኑ ተቀባይነት የለውም። የድንበሩ ቁጥጥር በስፔን ላይ ነው መጣድ አለበት።
11: El control de la frontera lo tiene que tener España.
8: የ84000 ህዝብ መኖሪያ የሆነችውን ሴውታን ያጥለቀለቀው ድንገተኛው የስደተኞች ማዕበል የአውሮፓ ህብረት አባል ሀገራትን እያነጋገረ ነው። ሴውታ የሆነው እንዳይደገም በተለይ የህብረቱ አባል ሀገራት የውጭ ድንበሮች የተጠናከረ ጥበቃ እንዲደረግላቸው የሚጠይቁ ድምጾች ከፍ ብለው እየተሰሙ ነው። የሴውታ ነዋሪዎችም የስፔን መንግስት ተጨማሪ ድጋፍ እንዲያደርግላቸው የተጠናከረ የድንበር ጥበቃ እንዲካሄድም ባለፈው እሁድ ባካሄዱት ሰልፍ በጥብቅ አሳስበዋል። ቁጥራቸው 5000 የተገመተ ነዋሪዎች በተሳተፉበት በዚህ ሰልፍ ላይ የተገኙ በሰጡት አስተያየት ከተማቸው ከመጠን በላይ በስደተኞች መጨናነቋን በመቃወም ስጋታቸውን ገልጸዋል። እኚህ የከተማዋ ነዋሪ መግቢያ መውጫ አጥተናል ይላሉ።
13: Nosotros lo único que queremos es vivir en paz como siempre y
12: እንደተለመደው በሰላም መኖር ብቻ ነው የምንፈልገው እና እነዚህ ሁሉ ሰዎች በእኛ አካባቢ እንዲሆኑ አንፈልግም። እንደ ሁሉ ጊዜው እነርሱ እዚያ መሆን አለባቸው እኛም እዚህ መሆን አለብን።
8: ሌላዋ የከተማዋ ነዋሪ የስደተኞቹን ችግር እንደሚረዱ ተናግረው ይሁንና ሴውታ መምጣት መፍትሄ አይሆንም ብለዋል።
14: ጃኖ ፓደማ ማ
12: ጆ ትክክል ምስቅልቅል ውስጥ ነን። መውጣት አትችልም። ምንም ማድረግ አትችልም። የባህር ዳርቻዎቹ ተጨናንቀዋል። እዚህ እንደዚህ መሆን የለበትም።
8: ለቀውሱ መፍትሄ የተጠየቁት እኚህ ነዋሪ ደግሞ ስደተኞቹ አዋቂዎቹም ሆነ ህፃናቱ ወደ መጡበት ይመለሱ፣ ችግራቸው የኛ አይደለም ሲሉ ተናግረዋል።
15: solución es a todos los que no tengan
12: መፍትሄዎች ወረቀት የሌለው ማንኛውም ሰው ህጋዊ ያልሆነ በቀጥታ ወደ ሞሮኮ መመለስ አለበት። በአውቶቡሶች ተጭኖ መላክ አለበት። ለአካለ መጠን ያልደረሱትንም ልጆች በአውቶቡሶች ወደ ሞሮኮ መመለስ ነው። የነርሱ ጉዳይ የሚመለከታቸው የሞሮኮ ሰዎች ናቸው፣ እኛ አይደለንም።
8: ድንበር አልፈው ሴውታ ከገቡት መካከል ወደ መጡበት ከመመለስ ይልቅ እዚያው ከቀሩት ውስጥ ከሳሃራ በረሃ በታች ከሚገኙ ሀገራት የመጡ ስደተኞች ይገኙበታል። ከመካከላቸው በመቶዎች የሚቆጠሩት ስደተኞች የፖለቲካ ጥገኝነት ይጠይቃሉ ተብሎ ይገመታል። ፖሊስ ከመካከላቸው ተገን ጠያቂዎቹን ለመለየት የመጀመሪያ ደረጃ ስራ ላይ መሆኑ ተሰምቷል። ይህ የማላዊ ስደተኛ እርሱና ሴውታ የገቡት ሌሎች መሰሎቹ ከተማ ውስጥ ባለ የባህር ዳርቻ ውስጥ እንደሚገኙ ተናግሯል።
16: The situation is very difficult.
12: ሁኔታው በጣም አስቸጋሪ ነው። ከማሊ የተሰደድኩት እዚያ ብዙ ችግር ስላለ ነው። ደህንነቴን ለማስጠበቅ ነው ከአገሬ ወጣሁት። እዚህ የመጣሁትም ለዚህ ነው። የደረስኩት በዋና ነው። ነገር ግን ብዙ ሰዎች ውሃ ውስጥ ሞተዋል። እዚህም ቢሆን ሁኔታዎች በጣም አስቸጋሪ ናቸው። አሁን ሁሉም ሰው በዚህ የባህር ዳርቻ ላይ ነው የሚተኛው።
16: Now every people is sleeping in the beach here.
8: ማላዊ ስደተኛ እንዳለው ሴውታ ከገቡ በኋላ ከቀናት በፊት የሚበላ አላገኙም ነበር።
16: 3 days
12: ለሶስት ቀናት ምግብም ሆነ የሚበላ አላገኘንም። አሁን ግን ጥሩ ነው።
16: But now it's okay.
8: ብዙዎቹ ሴውታ የመጡት አዲስ ህይወት አዲስ መጻይ ድል ይገጥመናል ብለው ነው። ከነርሱ ጋር በመቶዎች የሚቆጠሩ ብቻቸውን በሞሮኮ በአልታራጃልን ድንበር በኩል ሴውታ የገቡ ህፃናት ይገኙበታል። እነርሱም በሴኡታ ጎዳናዎች ላይ ነው የሚተኙት። የህፃናት ሁኔታ አሳሳቢ ነው። ብቻቸውን ከመሆናቸው ሌላም ማንነታቸውም ገና አልተለየም። ህገወጥ በተባለው ስደት በሴኡታ መንግስት ግምት ቁጥራቸው 1100 የሚጠጋ ህፃናት አሁን ሴኡታ ውስጥ ይገኛሉ። ከመካከላቸው የ528 ወንዶችና ሴቶች ልጆች ማንነት ተለይቷል። ሌላ የሚጠብቃቸውና የሚያሳርፋቸው እስኪያገኙ ድረስ በራስ ገዟ ከተማ አስተዳደር ስር እንክብካቤ እየተደረገላቸው ነው። ይህ ድል የገጠማቸውን ብቻቸውን ስለመጡ ሞሮኮ መመለስ ስለማይችሉ ነው። የሴኡታ መንግስት የህፃናቱ ቁጥር 1100 ነው ቢልም አንድ ለአካለ መጠን ያልደረሱ ህፃናትን የሚረዳ ድርጅት አገኘው ባለው መረጃ ግን ቁጥራቸው 2672 ነው ይላል። እንደ ድርጅቱ ወደ ሴኡታ ከተጓዙት ህፃናት በመቶዎች የሚቆጠሩት የደረሱበት አይታወቅም። እነዚህ ልጆች የሚረዳ የአንድ ድርጅት ሊቀመንበር እንደሚሉት ልጆቹን ማስተናገዱ ካቅማቸው በላይ ሆኗል።
14: Nosotros ya estamos desbordados, ya que no podemos.
12: አሁንም ቢሆን መቋቋም ስለማንችል በጣም ተጨንቀናል። ሁሉንም ሰው እርዳታ እየጠየቀን ነው። ምግብ፣ ልብስና የግል ንጽህና ምርቶች አስፈልጉናል።
14: Necesitamos materiales de higiene personal.
8: በዚህ ድርጅት ውስጥ አገልግሎት የሚሰጡት እኚህ በጎ ፈቃደኛ በርካታ ህፃናት ስደተኞችን መዝግበናል ይላሉ።
12: በአራተኛው ቀን ወደ 3000 የሚጠጉ ታዳጊዎችን አስመዝግበናል። እስካሁን በአምስተኛው ቀን ደግሞ ወደ 2000 የሚጠጉ ተጨማሪ ታዳጊዎችን አስመዝግበናል። በተጨማሪም እነዚህ ሁሉ ቅጾች አሁንም ወደፊት መታየት ያለባቸው ናቸው።
8: ታዲያ በሴኡታ ያልተጠበቀው

0: አቋረጣቸው ነው። ሞሮኮ በድንበሩ ላይ የተከሰተውን የማትፈልገው መሆኑን ገልጻ ከስፔን ጋር ለመተባበር ፈቃደኛ መሆኗን አስታውቃለች። ይሁንና የሞሮኮ የጸጥታ ኃይሎች በጅምላ የመጡትን ስደተኞች ድንበር ላይ ለማስቆም ምንም አይነት ጥረት ሲያደርጉ እንዳልነበረ በቪዲዮዎች ታይቷል። የስፔን መንግስት በበኩሉ በሴውታ ቀውስ ላይ ምርመራ እያካሄደ መሆኑን አስታውቋል። የዛሬው አውሮፓና ጀርመን ዝግጅታችን እንግዲህ በዚሁ ያበቃል።
1: አድማጮች ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱን በመምራት አብራችሁ ቆየቱ ማንተጋፍቶ ስለሽነኝ እናንተም አብራችሁን በመቆየታችሁ ከልብ አመሰግናለሁ። አሁን በቀሩን ጥቂት ደቂቃዎች የማጠቃለያውን ዜና አስደምጣችኋለሁ። የኢትዮጵያ መንግስት ጦር አላማጣ ከተማ አጠገብ ትምርት ቤት ውስጥ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን ወይንም ድሮን መምታቱን የትግራይ ክልል ባለስልጣናት በመግለጽ አወገዙ። በጥቃቱ ተዋጊዎችም ሰላማዊ ሰዎችም መሞት መቁሰላቸው ተነግሯል። የኢትዮጵያ መንግስት ዜናው እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። በሱዳን መከላከያ ጦር የሚመራው የአገሪቱ መንግስት ከኢትዮጵያ የተሻገሩ ያላቸው የሱዳን የፈጥኖ ደራሽ ኃይላት አንዲት የድንበር ከተማ ማጥቃታቸውን አሳወቁ። ፈጥኖ ደራሹ ጦር ጌሰን የተባለችውን ከተማ መቆጣጠሩን ሲያሳውቅ፣ የሱዳን መንግስት ግን ተዋጊዎቹን አባረናል ብሏል። አድማጮች ስርጭታችን በዚሁ ይደመደማል። መልካም ጊዜ። ጤና ይስጥልኝ።